0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮች፣ የዕለተ ማክሰኞ ግንቦት 18 ቀን 2018 ዓመተ ምህረት የዶቼ ቬሌ ሬዲዮ የቀጥታ ስርጭት ከቦን ከተማ የራይኑን ዛቅራቢያ የሚተላለፈው የዶቼ ቬሌ የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቱ ስለሽ አብሪያችሁ ቆያለሁ። ለዓለም ዜናው ደግሞ ሂሩት መለሰ ተዘጋጅታለች። በዜና መጽሔት አምስት ዘገባዎችን እናስተነትናለን። በአማራ 8 በትግራይ 38 ምርጫ ክልሎች ማለትም ሙሉ ለሙሉ ግንቦት 24 ምርጫ አይደረግም መባሉ፣ የተፎካካሪ ፓርቲዎች የምርጫ ቅስቀሳ በአማራ ክልል፣ የኦሮሞ ነጻነት ግንባር በመጻሩ ኦነግ የምርጫ ዘመቻ፣ የምርጫ ቅስቀሳና ፖለቲካ ፓርቲዎች አስተያየት በቤኒሻንጉል ጉሙዝ ክልል፣ እንዲሁም የአፍሪካ ህብረት ባልተጠናቀቁ የቤት ስራዎቹ ላይ ማተኮር እንዳለበት ተገለጸ ይሰኛሉ ዘገባዎቹ። ጤናና አካባቢ ለወራት የሚያገለግለው የኤችአይቪ ተዋሲ መድኃኒት በሚል ርዕስ ተሰናድቷል። አውሮፓና ጀርመን የጀርመን የሲቪል መከላከያን የማጠናከር እቅድ በሚል የተቀናበረ ዘገባ ይቀርባል። ስርጭታችን በሳተላይት ለምትከታተሉ በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። ትራንስፖንደሩ MEH 01 ወይንም EAH 01 ነው ፈልጉን። በኢንተርኔት ለምትከታተሉን DW አምሃሪክ በተባለው መተግበሪያ በተንቀሳቃሽ ስልክና ታብሌትም ልትከታተሉን ትችላላችሁ። በፌስቡክ DW አምሃሪክ ዝግጅታችን በቀጥታ ሲሰራጭ ማድመጥ አስተያየት መስጠት ይቻላል። የቀጥታ ስርጭታችን በቴሌግራምና በዩቲዩብም መከታተል፣ በዋትስአፕ ደግሞ ዝግጅቶቹን ማግኘት ይቻላል። አስተናጋጃችሁ ማንተጋፍቱ ስለሽ ነኝ። ለዓለም ዜናው ሂሩት መለሰ። መልካም ቆይታ።
0: DW ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል በመጻሩ RSF ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂዩማን ራይትስ ዎች አስታወቀ። ዛሬ ይፋ በተደረገው በድርጅቱ ዘገባ መሰረት ኮሎምቢያውያኑ ቅጥረኛ ወታደሮች በኤሚሬቶች ዜጎች ከሚሰለጥኑባቸው ስፍራዎች ውስጥ ከዋና ከተማይቱ ከአቡዳቢ 250 ኪሎ ሜትር ርቀት ላይ ያለው በአዳፍራ ግዛት የሚገኝ ወታደራዊ ጦር ሰፈር አንዱ ነው። በኮንጎ ዲሞክራሲያዊ ሪፐብሊክ እና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። የዲሞክራቲክ ኮንጎ ሪፐብሊክ የጤና ሚኒስቴር እንዳስታወቀው ከ100 በላይ ተጨማሪ ሰዎች በተዋሲው መያዛቸው በላቦራቶሪ ተረጋግጧል። ኢራን ዩናይትድ ስቴትስ ትናንት የፈጸመችባትን የአየር ጥቃት አወገዘች። የዩናይትድ ስቴትስ ጦር ትናንት በደቡባዊ ኢራን ያደረሰው የአየር ጥቃት የተኩስ አቁሙን የጣሰ ሲል ያወገዘው የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት በጥቃቶቹ ለሚያስከትሉት መዘዞች ሁሉ ዋሽንግተን ኃላፊነቱን እንደምትወስድ አስጠንቅቋል። ዜናው በዝርዝር። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን ግንቦት 24 ቀን 2018 ዓ.ም የሚካሄደውን የኢትዮጵያ ጠቅላላ ምርጫ ለመታዘብ አዲስ አበባ ገብቷል። 73 አባላት ያሉት ቡድኑ ምርጫውን የሚታዘበው በኢትዮጵያ መንግስት በቀረበለት ግብዣ መሰረት መሆኑን የአፍሪካ ህብረት ባወጣው መግለጫ አስታውቋል። ከ37 ሀገራት የተውጣጣው ቡድኑ የመጀመሪያ ደረጃ ሪፖርቱን ከድምፅ መስጫው ቀን 2 ቀናት በኋላ፣ አጠቃላይ ሪፖርቱን ደግሞ ከ2 ወራት በኋላ ይፋ እንደሚያደርግ ማመልከቱን እስክንድር ፍሬው ከአዲስ አበባ ዘግቧል። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን ታሰለጥናለች ሲል ሂዩማን ራይትስ ዋች የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂዩማን ራይትስ ዎች አስታወቀ። ሀገሪቱ በሱዳኑ ጦርነት ከፈጥኖ ደራሹ ኃይል ጎን የሚሰለፉ የኮሎምቢያ ቅጥረኞችን መመልመሏና ማሰልጠኗ ከዚህ ቀደም ለፈጥኖ ደራሹ ኃይል ወታደራዊ እርዳታ በማድረግ ይቀርብባት ለነበረው ክስ ተጨማሪ ማስረጃ ነው ሲሉ የድርጅቱ የአፍሪቃ ክፍል ኃላፊ ማውሲ ሴጉን ተናግረዋል። ዛሬ ይፋ በተደረገው የሂውማን ራይትስ ዋች ዘገባ ኮሎምቢያውያን ቅጥረኛ ወታደሮች ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ 250 ኪሎ ሜትር ርቀት ላይ ባለው ባድሃ ፍራግዛት በሚገኝ ወታደራዊ ጦር ሰፈር ውስጥና በሌላ አቡዳቢ ባለ ተቋም ውስጥ በኤሚሬቶች ዜጎች እንደሚሰለጥኑ ከዚያም ከፈጥኖ ደራሹ ኃይል ጎን ተሰልፈው ለመዋጋት ሱዳን እንዲሰፍሩ እንደሚደረግ ተጠቅሷል። ድርጅቱ ዋቢ ያደረገው አንድ ስሙ ያልተጠቀሰ ኮሎምቢያዊ ቅጥረኛ ወታደር እንደተናገረው ለውጊያ ከሚመለምሉት መካከል አብዛኛዎቹ አዳጊ ህፃናት ናቸው። የተባበሩት አረብ ኤሚሬቶች ግን ክሱን አስተባብላለች። ጉዳዩን ሲያጣሩ የነበሩት የተባበሩት መንግስታት የአጥኚዎች ቡድን ለጸጥታው ምክር ቤት ባለፈው መስከረም ባቀረቡት ዘገባ ኮሎምቢያውያኑ ቅጥረኛ ወታደሮች ሀርቱምን ጨምሮ በእህት ከተማዋ በኦምዱርማን፣ በዳርፉርና በኮርዶፋን በተለያዩ ውጊያዎች ላይ ተሰልፈዋል። የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ባለፈው የካቲት በቪዲዮ በሰጡት አስተያየት ኮሎምቢያውያን ቅጥረኞች በድሮኖች አጠቃቀም ይረዱናል ብለው ነበር። በኮንጎ ዲሞክራሲያዊት ሪፐብሊክና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። የኮንጎ ዲሞክራሲያዊት ሪፐብሊክ የጤና ሚኒስቴር እንዳስታወቀው ከ100 በላይ ተጨማሪ ሰዎች በተዋሲው መያዛቸው በላቦራቶሪ ምርመራ ተረጋግጧል። በተዋሲው የተያዙ ሰዎች ኢቱሪ፣ ኖርድና ሱድ ኪቩ በተባሉ አውራጃዎች የሚኖሩ ናቸው። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ እስካሁን በተዋሲው መያዛቸው የተረጋገጠው ሰዎች ቁጥር ከ1000 በልጧል። 220 ሰዎች በተዋሲው ሞተዋል ተብሎም ይታመናል። የዩጋንዳ የጤና ባለስልጣናት በበኩላቸው ሁለት ተጨማሪ ሰዎች በተዋሲው መያዛቸውን አረጋግጠዋል። ሁለቱም በግል የጤና ተቋማት ውስጥ የሚሰሩ የጤና ባለሙያዎች ናቸው። ሁለቱን ጨምሮ ዩጋንዳ ውስጥ በተዋሲው የተያዘው ሰው ቁጥር 7 ደርሷል። መድኃኒት ያልተገኘለትን ቡንዲ ቡጊዮ የተባለው የኢቦላ ተዋሲ ስርጭትን ለመግታት የዓለም የጤና ድርጅትና የየሀገሩ የጤና ባለሙያዎች እየጣሩ ነው።

0: ቹ ለሚያስከትሉት መዘዞች ሁሉ ዋሽንግተን ሐላፊነቱን እንደምትወስድ አስጠንቅቋል። አክሎም የኢራን እስላማዊ ሪፐብሊክ ለማናቸው የጥቃት ርምጃ መልስ ሳይሰጥ እንደማያልፍም ዝቷል። ለዘንድሮ ሐጂ ወደ መካ ሳዑዲ አረቢያ የተጓዙ ሐጂ አድራጊዎች ዛሬ ባረፋት ኮረብታ ላይ ጸለዩ። ነብዩ መሐመድ ለተከታዮቻቸው የመጨረሻውን ሰበካ እንዳደረጉበት በሚታመነው አራፋት ኮረብታ ላይ የሚደረገው ጸሎት ከሐጂ ዋና ዋና ስርዓቶች አንዱ ነው። ምመኑ አለቅጥ የናረው ሙቀትና ያገረረው ፀሐይ ሳያግደው የቁርአን አያዎችን እየቀራ ዛሬ ከማለዳው ጀምሮ 70 ሜትር ከፍታ ወዳለው ኮረብታ ሲጎርፍ ነበር። ዘገቦች እንደጠቆሙት የመካና የአካባቢው ሙቀት ዛሬ ከቀትር በፊት ከ44 ዲግሪ ሴንቲግሬድ በላይ ነበር። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በዘንድሮ የሐጂ ስርዓት ላይ ተጽዕኖ ያሳድራል፣ የሐጃጁን ቁጥር ይቀንሳል የሚል ስጋት አሳድሮ ነበር። የሳውዲ አረቢያ ባለስልጣናት እንዳስታወቁት ግን ሐጂ ለማድረግ ዘንድሮ የተጓዘው የውጭ ሀገር ዜጋ ቁጥር አምና ከነበረው የበለጠ ነው። ምዕራብ አውሮፓ ዛሬም በልዩ የሙቀት ማዕበል እንደ ተጠለቀለቀ ነው። በመከባደድ ላይ ባለው በግንቦት ወር ባልተለመደ ሁኔታ በአውሮፓ እጅግ የጨመረው ሙቀት የሰዎችን ህይወት እያጠፋም ነው። እስከዛሬ እኩለ ቀን ድረስ በደረሱን ዘገባዎች መሰረት ሙቀቱ በፈረንሳይ የሁለት ሰዎች በብሪታንያ ደግሞ የአንድ ሰው ህይወት እንዲያልፍ ምክንያት ተብሏል። ፈረንሳይና ብሪታንያ በግንቦት ወር ገጥሟቸው የማያውቅ ከፍተኛ ሙቀት አስተናግደዋል። በፈረንሳይ ቅዳሜ የተመዘገበው 32 ዲግሪ ሴንቲግሬድ የሙቀት መጠን በግንቦት ወር ሆኖ የማያውቅ ተብሏል። እሁድ ፓሪስ ውስጥ በተካሄደ የ10 ኪሎ ሜትር የሩጫ ውድድር የተሳተፈ አንድ ሰው ሞቷል። የሞቱ ምክንያት ሙቀቱ ሳይሆን እንዳልቀረ ቢገመትም ሌላ ምክንያት ይኑር ግን ገና አልተረጋገጠም። የፈረንሳይዋ የሊዮን ከተማ ሌላ ነዋሪ ለሰውነት ብቃት በመሮጥ ላይ ሳሉ በከፍተኛ ሙቀት ሰበብ መሞታቸው ተዘግቧል። ሙቀቱ ትናንት በብሪታንያ ከ34 ዲግሪ ሴንቲግሬድ በልጦ ነበረ። በዚህ ወቅት በለንደን በአማካይ 17 ወይም 18 ዲግሪ ሴንቲግሬድ አይበልጥም ነበረ። ሰሜናዊ እንግላንድ ውስጥ ሰኞ በውሃ ገንዳ ውስጥ የነበረ የ13 ዓመት ልጅ መሞቱን ፖሊስ አስታውቋል። የፈረንሳይ የጤና ሚኒስትር ስቴፋኒ ሪስት ወቅቱን ያልጠበቀውን ይህን ሙቀት ለመቋቋም የተለያዩ ጥንቃቄዎችን ማድረግ እንደሚገባ መክረዋል።
1: Malheureusement, cette année, on est très précoce et on avait...
2: እንዳለመታደል ሆኖ በዚህ ዓመት ሙቀቱ አስቀድሞ ነው የመጣው። ባለፈው ሳምንት ቀዝቃዛ ነበር። አሁን ሙቀቱ በጣም በድንገት ነው የጨመረው። ሰውነታችን ይደክማል። ስለዚህ ሰውነታችሁን አድምጡ። ሙቀቱ እጅግ በጨመረበት ሰዓት አልኮል ቀንሱ። ወደ ዋና አትሂዱ። የአካል እንቅስቃሴ ቀንሱ።
1: Diminuez l'activité physique et surtout aux heures chaudes de la
0: አሁን የተከሰተው ያልተጠበቀ ከፍተኛ ሙቀት ሰብሎች ፍሬ እንዳያፈሩ ሊያደርግ እንደሚችል ከብሪታንያ የውሃ ሳይንስ ባለሙያ ዶክተር ሃና ክሎክ ተናግረዋል።
3: If we think about our crops, our farmers,
2: ስለ ሰብሎቻችን እነርሱን የሚንከባከቡ ገበሬዎችን ስናስብ ትግል ላይ መሆናቸው አይቀርም። ውሃ ቢፈልጉ እንኳ አያገኙም። ይህ ደግሞ ከበጋ ወራት በኋላ ሰብሎቹ ካልያዙ የሚያገኙአቸው የጨነገፉ ሰብሎች ለገበሬው ችግር መሆናቸው አይቀርም።
3: Really big problems with failed harvests.
0: ከቅዳሜ አንስቶ ከፍተኛ ሙቀት ባስመዘገበችው በጀርመን ዛሬም ተመሳሳዩ የሙቀት ማዕበል ቀጥሏል። በደቡባዊ አውሮፓ ስፓኝ በዚህ ሳምንት መጨረሻ ሙቀቱ 40 ዲግሪ ሴንቲግሬድ እንደሚደርስ የሀገሪቱ የሚቴዎሮሎጂ መስሪያ ቤት ተንብየዋል። ይህ ዶቼ ቬለ DW ነው። ዜናውን ለማብቃት እንሆ ዋና ዋና ርዕሶቹ። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል በመጻሩ RSF ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤምሬቶች ታሰለጥናለች ሲል Human Rights Watch አስታወቀ። በኮንጎ ዲሞክራሲያዊ ሪፐብሊክና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። ኢራን ዩናይትድ ስቴትስ ትናንት የፈጸመችባትን የአየር ጥቃት አወገዘች። ዜናው በዚሁ አበቃ።
4: ዜናውን ሂሩት መለሰ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር።
5: የዜና መጽሔት

0: አርማጮች የዜና መጽሔት ካንዱ በስተቀር ስለ ምርጫ ነው የሚያተኩረው። ወደ ቀዳሚው ተሻግረናል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል በ38 ምርጫ ክልሎች ማለትም ሙሉ በሙሉ እንዲሁም በአማራ ክልል በ8 ምርጫ ክልሎች ሰኞ ግንቦት 24 ምርጫ እንደማይደረግ ገልጿል። የቦርዱ ሰብሳቢ ዛሬ ማክሰኞ ለጋዜጠኞች እንደገለጹት ይህ ማለት ግን በእነዚህ አካባቢዎች ሁልጊዜ ምርጫ ሳይደረግ ይቀራል ማለት ሳይሆን አስቻይ ሁኔታ ሲኖር ስራው ወደፊት ይቀጥላል ብሏል። ለዝርዝሩ የአዲስ አበባ ወኪላችን ሰላም ሙጪ።
1: የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን ሰኞ ግንቦት 24 ቀን 2018 ዓመተ ምህረት በሚደረገውና ሁለት ጥምረቶችን ጨምሮ 42 የፖለቲካ ድርጅቶች በሚወዳደሩበት ጠቅላላ ምርጫ በአብዛኛው የሀገሪቱ አካባቢዎች ስራው ሊከናወን ዝግጅት መጠናቀቁን ገልጿል። እንዲያም ሆኖ ግን በትግራይ ክልል ሙሉ በሙሉ በአማራ ክልል ደግሞ በ8 ምርጫ ክልሎች በእለቱ ድምጽ አይሰጥም። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ናቸው ይህንን ዛሬ ማክሰኞ ለጋዜጠኞች ተናገሩት።
2: እንግዲህ አሁን ባለን መረጃ በአማራ ክልል 8 ምርጫ ክልሎች ላይ ምርጫ አናደርግም። ከዛ በተጨማሪ በትግራይ 38 ምርጫ ክልሎች ላይ ያው ምርጫ ይሄኛው 7ኛው ዙር ግንቦት 24 ቀን አይደረግም። ነገር ግን ሁልጊዜ ሳይደረግ ይቀራል አይደለም፣ ደግሞ አስቻይ ሁኔታ እየታየ የመቀጠሉ ስራ ይቀጥላል ማለት ነው።
1: በትግራይ ክልል ምርጫ ስለማይካሄድ በክልሉ ተመዝግበው የነበሩ 3 የፖለቲካ ድርጅቶች እንዲሁም ሌሎች 2 ፓርቲዎች በሌሎች ምክንያቶች በድምሩ 5 ፓርቲዎች በምርጫው ሂደት ውስጥ ቢቆዩም አይሳተፉም። ቦርዱ የጸጥታ ሁኔታን እንዲገመግሙ ባሰማራቸው የፖለቲካ ፓርቲዎች በሰጡት የግምገማ ውጤት በሌላ በኩል መንግስት የሚያቀርባቸውን ግምገማ ብቻ ተከትሎ አስቻይ ሁኔታን የሚበይን እንደሆነ የተጠየቁት ሰብሳቢዋ ከዚህ የተለየ ምላሽ ሰጥተዋል።
2: ከፖለቲካ ፓርቲዎች የመጣውም ሪፖርት ብቻ አይደለም ወይም ከመንግስት ተቋማት የመጣው ሪፖርት ብቻ የመንግስት ተቋማት ያመጡትን ሪፖርት ለፓርቲዎች ስናቀርብ ፓርቲዎች የለም ይህ አካባቢ ቢጫ ሳይሆን አረንጓዴ ነው፣ ቢጫ ሳይሆን ቀይ ነው የሚል የራሳቸውን ተጨማሪ ጥቆማ በመስጠታቸው የነሱን የሴኩሪቲ አሴስመንት እንደ ግባት ቦርድ ይወስደዋል እንጂ ብቸኛና ብቸኛ መለኪያችን አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ የሴኩሪቲ አሴስመንቱን ሲሰራ በብዙ መንገዶች አጣርቶ ነው እንጂ ከሄደው ቡድን ሪፖርት ብቻ ተነስቶ አይደለም።
1: የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎች ድርጅቶች በቅድመ ምርጫ ሂደት ወቅት ያደረጉትን የክትትል ውጤት ወሳኝና በጣም አስፈላጊ ያላቸው ቦርዱ እንደ ግብዓት እየተጠቀመበት መሆኑን ጠቅሷል። ጥሰት የተገኘባቸው የምርጫ ጣቢያዎች ላይ የተደረጉ ምዝገባዎች ውድቅ መደረጋቸውን፣ በእነዚያ ምርጫ ጣቢያዎች ላይ እንደ መፍትሄ የድምፅ መስጫ ዕለት አዲስ ምዝገባ እየተደረገ መራጮች ድምፅ እንዲሰጡ ይደረጋል ተብሏል።
2: በድምፅ መስጫ ቀን መራጩ ድምፅ ሊመሰጥ ሲመጣ እዛው እየመዘገብን ነው እንደ አዲስ ተመዝጋቢ። ያ መራጮች ምዝገባ በሙሉ ዲስካርድ ተደርጎ ማለት ነው።
1: በሌላ በኩል ወሳኝ የሆኑትን የምርጫ ቁሳቁሶች ህትመትና ስርጭቱንም በሚመለከት ሰብሳቢዋ ይህንን ብለዋል።
2: ሁሉም የድምፅ መስጫ ወረቀቶች ወደ ሀገር ውስጥ ገብተው ታሽገው አልቀው ምናልባት ከ20-23 እዚሁ አካባቢ ካሉ ምርጫ ክልሎች ውጪ በሙሉ የምርጫ ቁሳቁሶች ታሽገው ትራንስፖርት ተደርገው ወደ ምርጫ ክልሎች ተልከዋል። ስለዚህ በቀሩን 2-4 ቀናቶች ውስጥ ህጉን ጠብቆ ወደ ምርጫ ጣቢያ የሚሰራጨው ነው።
1: ምርጫን የሚታዘቡ 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ፈቃድ ወስደው እየሰሩ መሆኑንና ከውጭ ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድና የአፍሪካ ህብረት እንደሚታዘቡ ቦርዱ ይፋ አድርጓል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
0: ቀጣዩ አገር አቀፍ ጠቅላላ ምርጫ አንድ ሳምንት ብቻ ቀርቶታል። የምርጫ ቅስቀሳው እስከ ባለፈው ሳምንት መጨረሻ ድረስ በአማራ ክልል በተፋዘዘ ሁኔታ ላይ እንደነበር ተነግሯል። ሆኖም የተፎካካሪ ፓርቲዎች የምርጫ ቅስቀሳ ከባለፈው ሳምንት መጨረሻ ቀናት ጀምሮ በአንዳንድ ቦታዎች ተጠናክሮ ቀጥሏል ተብሏል። ዘጋቢያችን ያነጋግራቸው የደሴ፣ የኮምቦልቻ እና የሰንበቴ ከተማ ውስጥ የሚንቀሳቀሱ ፖለቲከኞች ምልክቶቻቸውንና አማራጭ የፖሊሲ ሀሳቦቻቸውን እያስተዋወቁ ይገኛሉ። በሰሜን ጎጃምና በባህር ዳር ዙሪያ ያለው ሁኔታ በአደባባይ ወጥቶ የምርጫ ምልክትና አማራጭ ሀሳብን ለህዝብ ለማቅረብ ግን አመች አለመሆኑን አንድ የኢዜማ የአዴት ምርጫ ክልል ተወካይ ለዶቼ ቬለ ተናግሯል። ዘጋቢያችን ኢሳያስ ገላው ዝርዝር ዘገባ አለው።
3: ለሰባተኛው ሀገር አቀፍ ተክላላ ምርጫ አንድ ሳምንት ብቻ በቀረበት በዚህ ወቅት በአማራ ክልል በተፋዘዘ ሁኔታ ላይ የነበረው የተፎካካሪ ፓርቲዎች የምርጫ ቅስቀሳ ከባለፈው ሳምንት መጨረሻ ቀናት ጀምሮ ተጠናክሮ ቀጥሏል። ፓርቲዎቹ ምልክቶቻቸውንና አማራጭ የፖሊሲ ሐሳቦቻቸውን እያስተዋወቁ ይገኛሉ የሚሉት የኮምቦልቻ ከተማ ነዋሪው አቶ አሊ ሰይድ ተፎካካሪ ፓርቲዎች በአደባባይ በመውጣት ጭምር የተጠናከረ ቅስቀሳ ላይ መሆናቸውን ይናገራሉ።
4: አሁን ትናንትናም ከትላንት ወዲያም እያየሁ ነው። እዚህ በከተማ ጎዳናዎች ላይ የጎዳና ቅስቀሳም የባነርና የታፔላ የመለጠፍ ስራ እየሰሩ እያየሁ ነው። ጥሩ እንቅስቃሴ ነው ይሄ። አሁን አንደኛ የፖለቲካ ምህዳሩን ራሱ ያሟሙቀዋል።
3: በኦሮሞ ብሔረሰብ አስተዳደር ዞን ሰንበቴ ከተማ ነዋሪ የሆኑት አቶ ኡመር አብደላም በአካባቢ ያለው የሰላም ሁኔታ ተፎካካሪ ፓርቲዎች ሀሳባቸውን በነጻነት ለመግለጽ የሚያስቸግራቸው ባይሆንም አሁን ላይ ግን ዘግይተውም በአደባባይ በመውጣት ጭምር በንቃት እየተንቀሳቀሱ መሆኑን አስረድተዋል።
5: ተፎካካሪ ፓርቲዎች ጅማሬው ላይ ብዛም ሲሳተፉ ይታዩም ነበር። አሁን በመጨረሻው አካባቢ ግን እየተቀላቀሉ ነው። ሀሳቦቻቸውን፣ ፖሊሲዎቻቸውን እያንጸባረቁ እያስተጋቡ ነው ያሉት። ጅማሬው መልካም ይመስላል። የጸጥታ ሁኔታ ከሌሎች አካባቢዎች በተሻለ ሁኔታ የተረጋጋ ነው። ይህን ያህልም ለተፎካካሪ ፓርቲዎች አስቸጋሪ ሁኔታም አልነበረም።
3: በሰባተኛው ሀገር አቀፍ ምርጫ በአማራ ክልል የሚሳተፉ ተፎካካሪ ፓርቲዎች ለቅስቀሳ መዘግየታቸውን አምነው ባሉት ጥቂት ቀናት ግን ለህዝቡ አማራጭ ፓርቲ መኖሩን ያሳየንበትን የምርጫ ቅስቀሳ እያካሄድን እንገኛለን ሲሉ ሻምበል ደምሌ ተረፈ የኢዜማ የደሴ ከተማ የክልል ምክር ቤት ተወካይ ይናገራሉ።
6: ቅስቀሳችን በጣም የተሳካና አጥጋቢ የነበረ ነው። ህዝቡ አማራጭ ፓርቲ እንዳለ ተረድቶት በደስታ ነው ምልክት ያሳየና ሲገልጽ ይሄ የነበረው። ያም የኢትዮጵያዊነት መንፈስ ቅስቀሳችን ለተሳካ ሁኔታ አጠናቀናል። ህዝቡ እንዲያሰላስል ያለችውን አራት ቀን በደንብ ጽሞና ወስዶ እንዲያስብና ትክክለኛውን ፓርቲ እንዲመርጥ ያደረግንበት የመጨረሻዋ ሰዓት ናት።
3: የወሎ ዲሞክራሲያዊ ፓርቲ ደሴ ከተማ አስተባባሪ የሆኑት አቶ ዳውድ መሐመድ በበኩላቸው በአካባቢው ያለው የነዳጅ እጥረት ትልቅ ፈተና ቢሆንም የተጠናከረ የምርጫ ቅስቀሳ እያደረጉ መሆናቸውን ግን ይገልጻሉ።
7: ቅስቀሳ እያደረግን ነው። በደንብ ነዳጅ አካባቢ ነው ነገና ሮብን ከተቅሳ ደብለናል። ትናንትና ድረስ ስንለጥፍ ነው የዋለው። የአንዳንድ ቅስቀሳዎች እያደረግን ነው። ደግሞ ማክሰኞና ሮብ ደግሞ ቅስቀሳ እናደርጋለን ብለናል።
3: በሰሜን ጎጃምና በባህር ዳር ዙሪያ ያለው ሁኔታ በአደባባይ ወጥቶ የምርጫ ምልክትና አማራጭ ሀሳብን ለህዝብ ለማቅረብ አመቻ ለመሆኑን የኢዜማ የአዴት ምርጫ ክልል ተወካይ የሆኑት አቶ ይበልጣል አድማሴ ይናገራሉ።
8: ይህ ምርጫ በችግር ላይ ሆነን የምናካሄደው ምርጫ ነው። ሰላማዊ ትግል ብዙ አያዋጣም የሚሉ ዜጎች የራሳቸውን ፍላጎት የሚያራምዱበት፣ ሌሎች ደግሞ ፓርቲ መስርተው መንግስት የሚቀየረው አገር ወደ የተሻለ አማራጭ የምታገኘው በሰላማዊ ትግል ነው ብለው የሚያምኑ፣ ስለዚህ የተለያየ ጎራ ተሰልፈን አገር ልናሻገር እየሰራንበት ያለ ነው። ስለዚህ የምርጫ ቅስቀሳዎች በእኛ ግምገማ ጥሩ እየሄዱ ነው የሚል ነው ያለን። አሁን እኛ እየቀሰቀስን ነው። ምክንያቱም እንደ ቅድም እንዳልኩ ይሄ የተለያየ ጎራ የተሰለፈ ስላለ የመንገድ ላይ ቅስቀሳዎችን ብዙ ማድረግ አልቻልንም በተለያየ ምክንያት።
3: በባህር ዳር ከተማም የነዳጅ እጥረት፣ በጀትና ወቅታዊ ሁኔታ የምርጫ ቅስቀሳውን በተፈለገው መንገድ ማስኬድ እንዳላስቻላቸው አቶ ኃይለማርያም ብርሃኑ የባህር ዳር የኢዜማ ተወካይ ይናገራሉ።
9: እንደ ፓርቲ ያደረግነው እንቅስቃሴ የምረጡ ቅስቀሳዎች በሚሰጠን የሚዲያ ታይሞችን ለመጠቀምና ከበር ለማድረግ ሞክረናል። ከዚያ ባሻገር አንደኛ ይሄ ነው የምንለው ከበፊቱ ስታይ ብዙም ይንቀስቀሰናል ማለት አያስደፍርም። ሰዎቹ አንዳንዱ የሆነ ምክንያት መፍጠር ሰዓት ነገር ከዚያ ጋር ተያይዞ ብዙም እንደ በፊቱ ያለበት ምክንያት የለም።
3: ለዶይቼ ቬለ ዘገባ ኢሳያስ ገላው።
0: ለቀጣዩ ጠቅላላ ምርጫ አስቻይ የጸጥታ ይዞታ አለባቸው በተባሉ አካባቢዎች በአካል በመገኘት የምረጡ እንቅስቀሳ ማድረጉን የኦሮሞ ነጻነት ግንባር በምጻሩ ኦነግ ገለጸ። ኦነግ ከ1980ዎቹ አጋማሽ የሽግግር መንግስቱ ተሳትፎ በኋላ በምርጫ ሲሳተፍ ይህ የዘንድሮ የመጀመሪያው ይሆናል ተብሏል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹን ያነጋገረው የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ አለው።
10: የኦሮሞ ነጻነት ግንባር ኦኔግ የተገባደደ ባለው የሰባተኛው የኢትዮጵያ ጠቅላላ ምርጫ የምረጡኝ ቅስቀሳ ውስጥ በሰፊው ተሳትፎ እያደረጉ ከሚገኙ ተፎካካሪ የፖለቲካ ድርጅቶች ይጠቀሳል። አስተያየታቸውን ለዶይቼ ቬለ የሰጡ የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ
11: የኦሮሞ ነጻነት ግንባር ኦኔግ ለህዝብ አለኝ ያላቸው የፖሊሲ አማራጮች ተጠቅመን የሚደረጉ የምርጫ ቅስቀሳዎች በተለያየ መድረኮች የፖሊሲ አማራጫችን መፍትሄ ይሰጣል ብለን ይዘን ያለነው አማራጮችን ያንጸባረቅበት ሂደቶች ነው ያለ። ያ ማለት ግን ሙሉ በሙሉ ችግሮች የለውም ማለት አይደለም። ያሉ ችግሮችም ቢሆኑ በተለያየ ሁኔታዎች እየፈቱ እየሄድንበት፣ ለዚህ ውስጥ ደግሞ የተሻለ ሁኔታ እንዲፈጠር ወደፊት ለሚመጣ መልካሙ አጋጣሚ ነው ብለን ነው እድሉን የተጠቀምን።
10: ከ1980ዎቹ አጋማሽ የሽግግር መንግስቱ ተሳትፎ በኋላ በምርጫ ተሳትፎ ይህ የመጀመሪያው ተሳትፎ የሆነለት የሚገኘው ኦኔግ ከዚህ ምርጫ ምን አይነት ልምድ አግኝቶ ይሆን ተብለውም
11: የተሳተፍን ያለንበት ምርጫ ላይ ምን አይነት የድርጅቱ ስነ ምግባር ምን ይመስላል ለህዝብ ያስተዋወቅንበት በወጣቶች የተሞላ ድርጅት ነው ስንል አንዳንድ ሰዎች የሚያነሱትን ምላሽ የሰጠበት በይፋ በአደባባይ በራሱ አንደበት የገለጸበት ነው። የነበረኝ የፖለቲካ ምዕራፍ ቡለት ወደ ባላት መተንም እንደምንችለው ያንጸባረቅንበት እና ልምድም የቀሰምንበት ሂደት ነው ያለ። ከብዛቱ ጥቂቱን ለህዝብ አሳይተዋል ብለን ነው ምናምነው።
10: በዚህ ምርጫ ከተግዳሮት ነጻ አይደለም፣ ከፈተናዎች ነጻ አይደለም ሂደቱ ብለውኛል። ምን አይነት ተግዳሮቶች ገጥሟቸዋል?
11: በአጠቃላይ እንደ ሀገር ሀገሪቷም ቻሌንጅ ውስጥ ያለችበት ነው። ይሄ ማናችንም አንዳችንም ለሌላችን ምን ወሻሽ አይደለም። ከዛ ሲቀጥል ደግሞ ያሳለፍነውን አንድ ቢሮ ይዘን ነው አሁንም እየሄድንበት ያለ ነው። ሚርሱ ትልቁ ቻሌንጅ በተዋረድ ያለው የመንግስት አደረጃጀቶችም ይሄ ነው የማትለው አንድ ቢሮ ይዘ ሄዴ እነሱን ማግኘት ወዴት መሄድ እንዳለብህ ራሱ ተግዳሮቶች አሉ። እነዛ ተግዳሮቶችን ግን እንትናላለን እጅ አልሰጠንበትም የተሻለ እንደሰራን ነው እኔም ማስተውለው። በይ ቦታ ደግሞ አንዳንድ ጥቃቅን እንትኖች ይኖራሉ። እነሱን እየታለም እሱን እያረም እየሄድንበት ያለንበት ነው ያለ።
10: ኦኔግ በምርጫ ሂደቱ በመገናኛ ብዙሀንና በሌሎች የምርጫ ቅስቀሳ ስልቶች ያሉትን እድሎች ተጠቅሞ ደጋፊዎቹ ጋር ለመድረስ የተቻለውን ስለማድረጉም የገለጹት አቶ ለሚ በአካልም ቢሆን በተለያዩ አስቻይ የጸጥታ ሁኔታ ባለባቸው አካባቢዎች ደርሶ በአካል ቅስቀሳ ማድረጉንም አስረድተዋል።
11: እንትኔና ዙሪያው ያሉት የሸገር ከተሞች እንደዚሁም ደግሞ ወደ ደቡብ ምስራቁ አርሲ ባሌ አካባቢዎች በተመሳሳይ መልኩ ወደ ምዕራብ ኦሮሚያ የተወሰኑ ግንቢን እና ደምቢዶሎ አይራን ጨምሮ አሁንም ዛሬው ራሱ ደምቢዶሎን እና ቃቄ እንደዚሁም ሌሎች ቦታዎች ራሱ ምዕራብ ምስራቅ ኦሮሚያን ምንድረደዋን አረርጌን የመሳሰሉት ቦታዎች ዛሬም ትናንትናም የደረስንበት ሁኔታዎች አሉ።
10: ኦኔግ ለሰባተኛው ጠቅላላ ምርጫ በአራት ክልሎች እና ሁለት ከተማ አስተዳደሮች 161 እጩዎችን ማቅረቡን ከዚህ በፊት የፓርቲው ከፍተኛ ባለስልጣን አቶ አለማየሁ ድሮ ለዶችቬሌ ማረጋጋጣቸው ይታወሳል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ እንዳሉትም የቴክኖሎጂ ሁኔታና የጸጥታ ተግዳሮቱ ፓርቲው በፈለገበት መጠን ተሳትፎ እንዳያደርግ ውስን ተግዳሮቶች ቢፈጥሩም በኦሮሞ ትግል ውስጥ ትርጉም ባላቸው አካባቢዎች ላይ ግን የተሻለውን ተሳትፎ ለማድረግ ጥረት ተደርጓልም ያሉት። ለዶች ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: ወደ ቤንሻንጉል ደግሞ እንሻገር። በቤንሻንጉል ጉሙዝ ክልል 8 የፖለቲካ ፓርቲዎች የምርጫ ቅስቀሳ እያደረጉ የሚገኙ ሲሆን የቤንሻንጉል ህዝቦች ነጻነት ንቅናቄ እንዲሁም የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በምርጫ ቅስቀሳ ወቅት በአንዳንድ ወረዳዎች ክልከላ እንደገጠማቸው ገልጿል። የአሶሳ ወኪላችን ነጋሳ ደሳለኝ ተጨማሪ አለው።
12: በቤንሻንጉል ጉሙዝ ክልል በሁሉም አካባቢዎች የምርጫ ቅስቀሳና የፓርቲዎች የድጋፍ ሰልፎች ጭምር እየተደረጉ ይገኛሉ። በዚህ ሀገራዊ ሰባተኛ ምርጫ ለማካሄድ ቀናት በቀሩት ጊዜያትም የተሳካ የምርጫ ቅስቀሳ አድርገናል ያሉ ፓርቲዎች እንዳሉ ሁሉ በምርጫ ቅስቀሳ ወቅት በጥቂት ቦታዎች ክልከላ ገጥሞናል ያሉ ፓርቲዎችም አስተያየታቸው ለዲደብሊው ተናግረዋል። የቤንሻንጉል ህዝብ ነጻነት ንቅናቄ መንጌ በተባለ ወረዳ ገጠራማ ቦታዎች ውስጥ ምርጫ ቅስቀሳን ተከትሎ ክልከላዎች እንደነበሩ ጠቁመዋል።
13: ምርጫው ነጻ፣ ፍትሃዊ፣ ሰላማዊና ታማኝ ሆኖ ሲሆን እንዲጠናቀቅ አቅደን እየሰራን ነው ያለ ነው። ይህንን በምንሰራበት ጊዜ ግን ያው ከፍተኛ እንቅፋቶችን እየገጠመን ነው። በተለይ ምርጫ ቅስቀሳ ላይ ያለ ወረዳ ፍቃድ ቀበሌ መግባት አትችሉም፣ ወረዳም እኛ ደብዳቤ ሳንጽፍ አትገቡም፣ በማንደርቦ በምናደርገው ቅስቀሳዎችን መኪናዎችን እያገዱ የምርጫ ቅስቀሳውን በአግባቡ እንዳናደርግ በእኔ እጩዎች ላይ ዞሮ ዞሮ ግን እኛም አልቆምንም። አቤቱታዎችን ለብሔራዊ ምርጫ ቦርድን እያቀረብን እየሰራን ያለ ነው።
12: የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በበኩሉ በምርጫ ቅስቀሳ ወቅት በካማሺ ዞን ሴዳልና ቦሎጅ ጋንፎይ በተባሉ ወረዳዎች የምርጫ ቅስቀሳና የፓርቲውን ማኒፌስቶ ማስተዋወቅ አትችሉም ተብሎ መከልከላቸውን ጠቁመዋል። በብሔራዊ ምርጫ ቦርድ ለፓርቲዎች የተሰጡትን መብቶችን መከልከልና ከቦርዱ አዋጅና የምርጫ ስነ ምግባር መጣስ ነው ያሉት የፓርቲው ሊቀመንበር አቶ ግራይ ጉደታ በሰላማዊና ዲሞክራሲያዊ መንገድ ፓርቲው እየተንቀሳቀሰ እንደሚገኝ ተናግረዋል።
14: ተወዳዳሪያችን ወደ የቀበሌ ሄዶ ቅስቀሳ ለማድረግ ከልከላ እያደረጉ ነው። መተከል ዞን ጉባ ወረዳ አካባቢ ሁለት ቀበሌዎች በፍጹም ህዝቡ እንዳይወጡ የመከላከል ሁኔታ አለ። ከፈለጋችሁ አባሎቻችሁ እንጂ ህዝቡን ፕሮግራማችሁና መንፈስቶችሁን ማሳወቅ አትችሉም የሚል ነገር አለ። ሁለተኛ ሰዳል ወረዳ አካባቢ ሌሊት ያው ቤት ለቤት ቅስቀሳ እየተደረገ ነው የሚገኘው። በሶስተኛ ደረጃ በሎጅራንፎይ ወይም ዛይ ወረዳ የሚባለው ከማሽም ጨምሮ እንደዚሁ ድርጅቱን የመወንጀል ሁኔታ አለ። ድርጅቱ ፍጹም ሰላማዊ ሆኖ ሳለ እንደ ወንጀለኛ ሰው ገዳይ ዘራፊ ብሎ እየሰደው ነው የሚገኙ።
12: የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን በበኩሉ የምርጫ ጉዳይን በተመለከተ ከዚህ ቀደም ከነበረው በተሻለ መልኩ ዝግጅት መደረጉንና ሁሉም የፖለቲካ ፓርቲዎች ሰላማዊ በሆነ መልኩ የምርጫ ቅስቀሳ እያደረጉ እንደሚገኙ አመልክተዋል። በምርጫ ቅስቀሳ ወቅት የሚያጋጥሙ ችግሮችን ለመፍታት ከፖሊስ በተጨማሪ የተለያዩ ተቋማትን ያቀፈውና በብሔራዊ ቦርድ የተቋቋመው የምርጫ ግብረ ኃይል በኩል ቅሬታዎች እየተፈቱ እንደሚገኙም ተገልጸዋል። በክልሉ ፖሊስ ኮሚሽን የወንጀል ምርመራ ዘርፍ ምክትል ኮሚሽነር አምሳሉ ይረና በሁሉም የክልሉ አካባቢዎች የምርጫ ቅስቀሳ ሰላማዊ በሆነ መልኩ እየተካሄደ እንደሚገኝ ገልጸው በግለሰብ ደረጃም ይሁን በቡድን ለሚቀርቡላቸው ጥቆማዎች መፍትሄ እንደሚያበጁ አመልክተዋል።
15: ህግና ደንቦች ላይ ስልጠና ሰጠናል። ሁሉን ፓርቲ በኩል ነው እኛ ማገልገል ያለበት። አባሎቻችንም በዚሁ መንገድ ነው ግንዛቤ እንዲኖራቸው እያደረግን ያለ ነው። በተቻለ መጠን ግን ከዚህ በፊት የነበሩችንም እዚህ ክልል ውስጥ ነበርኩ፣ ዘንድሮ ጥሩ የሚመስል ነገሮች አሉ እና አሁን ባለኝ አረዳድ በክልል ውስጥ ያለውንም መረጃ ከቀበሌ እስከ ክልል ድረስ እና ጥሩ ነው ነገር አለኝ። ችግሮችም አጋጣሚ እንግዲህ ቀበሌ አካባቢና ወረዳ አካባቢ ላይ ያሉ ነገሮችን ተከታትለን መፍትሄ እንሰጣለን።
12: በቤኒሻንጉል ጉሙዝ ክልል ባለፈው ስድስተኛ ዙር ምርጫ ከፍተኛ የተባለ ፉክክር የታየበትና ተፎካካሪ ፓርቲዎች የክልል ምክር ቤትና የፓርላማ ወንበር ያገኙበት ነበር። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
0: የምርጫ ዘገባ ተጠናቋል። በነገራችን ላይ አድማጮቻችን፣ ምርጫው በተቃረበ ቁጥር ከአዲስ አበባና ከተለያዩ የኢትዮጵያ ክልሎች ምርጫውን በቀጥታ ከዘጋቢዎቻችን እናደርሳችኋለን። ከዚህም ለዘገባ የሚሄዱ ጋዜጠኞቻችን አሉ፣ እንድትከታተሉን ከወዲሁ እንጋብዛለን። ወደ መጨረሻው ዘገባችን ተሻግረናል። የአህጉሪቱን የኢኮኖሚ ውህደት ማሳካትና የቀጠሉ ግጭቶችን ማስቆም የአፍሪካ ህብረት ቀጣይ ቤት ስራዎች መሆናቸውን ዶቼ ቬለ ያነጋገራቸው ተንታኞች ጠቁሟል። የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት የተመሰረተበት 63ኛ ዓመት በዓል ወይም የአፍሪካ ቀን ትናንት በተለያዩ መርሃ ግብሮች ተከብሯል። እስክንድር ፍሬው ተከታዩን ዘገባ ልኳል።
16: ከ63 ዓመታት በፊት ግንቦት 17 ቀን 1955 ዓ.ም በአዲስ አበባ በተካሄደ ስብሰባ የ30 ሀገራት መሪዎች በአፍሪካ አንድነት ድርጅት የመመስረቻ ሰነድ ላይ ፊርማቸውን አኖሩ። እናም በአማርኛ፣ በእንግሊዝኛ፣ በፈረንሳይኛና በአረብኛ ቋንቋዎች የተዘጋጀውና የተፈረመው ሰነድ አህጉራዊ ድርጅት መመስረቱን አበሰረ። ሰሞኑን 63ኛ ዓመት የመሰረታ በዓሉ ተከብሯል። የድርጅቱ መመስረት በራሱ ትልቅ እርምጃ እንደነበር የሚገልጹት ተንታኞች ዓላማውን ከማሳካት አንጻርም ብዙ ርቀት መሄዱን ያስረዳሉ። የ63ኛ ዓመት በዓሉ ከተከበረባቸው ቦታዎች አንዱ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ነው። በአዲስ አበባ ዩኒቨርሲቲ የታሪክና የቅርስ ጥናት ክፍል አስተባባሪነት የተዘጋጀው የአከባበር ስነ ስርዓት የፓናል ውይይት የተካሄደበትና ሌሎች መርሃ ግብሮችንም ያካተተ ነበር። የትምህርት ክፍሉ ኃላፊና የአፍሪካ ጥናት ባለሙያ ዶክተር በለጠ ብዙነህ ለዶቼ ቬለ እንደገለጹት በተለይ የዚያን ጊዜው የአፍሪካ አንድነት ድርጅት የተመሰረተበትን ዓላማ ማሳካት ችሏል።
17: በ1963 ሲቋቋም ብዙ የአፍሪካ ሀገራት በቅኝ ግዛት ስር የነበሩበት ወቅት ነው። ስለዚህ እንደ አንድ መነሻ ነጥብ አድርጎ የአፍሪካ ህብረት የተነሳበት ዓላማ እነዚህን ሀገራት የቀሩትን የአፍሪካ ሀገራት ነፃ የማውጣት ያንን የመርዳት ስራ ነበረ እንደ አንድ ጎል አድርጎ የተነሳው። ይሄም ተሳክቶለታል ብዬ አስባለሁ። በኋላ ላይም ከዚህ ጋር ተያይዞ በተለይ የአፓርታይድ ስርዓትን በማስወገድ ትልቅ ሮል ተጫውቷል ብዬ አስባለሁ።
16: አህጉራዊው ተቋም የተመሰረተበት 63ኛ ዓመት በዓል አዲስ አበባ በሚገኘው የአፍሪካ ህብረት ጽህፈት ቤትም ተከብሯል። እለቱን አስመልክተው መልእክት ያስተላለፉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ያለፈው ዓመት የአፍሪካ ድምፅ መሰማት የቀጠለበት እንደነበር ጠቅሰዋል። የአፍሪካ አንድነት ድርጅት ወይም የአፍሪካ ህብረት የ63 ዓመታት ቆይታ ግን በፈተናዎች ጭምር የተሞላ መሆኑን ተንታኞች ይናገራሉ። ከነዚህ ፈተናዎችና ያልተጠናቀቁ የቤት ስራዎች መካከል የአፍሪካን የኢኮኖሚ ውህደት ማሳካትና አህጉሪቱ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውስጥ ሊኖራት የሚገባውን ተገቢ ውክልና ማረጋገጥ እንደሚገኙበት ዶክተር በለጠ ተናግረዋል። በአህጉሪቱ ውስጥ ያሉ ግጭቶችን ማስቆምና ሰላምና ጸጥታን ማስፈንም ቀሪ የቤት ስራዎች መሆናቸውን አብራርተዋል።
17: በአንዳንድ ቦታዎች ላይ የአፍሪካ ህብረት ሰላምን በማምጣት ረገድ የተለያዩ ወገኖችን አንድ ላይ በማምጣት በጠረጴዛ ዙሪያ እንዲቀመጡ በማድረግ ችግሮችን ለማፍታት የረዳባቸው ቦታዎች አሉ። በደቡብ ሱዳንን በአቅራቢያችን ልናይ እንችላለን ለምሳሌ። ነገር ግን ሙሉ በሙሉ ያ ተሳክቶለታል ብለን አናስብም። አሁን አፍሪካ ዩኒየን የበለጠ ሲጠናከር እነዚህን ችግሮች ለመፍታት አቅሙም ይኖረዋል፣ የበለጠ ተነሳሽነቱም ይኖረዋል ብዬ አስባለሁ። ግን እንደ አንድ ተግዳሮት እንደ ቀጣይ ስራ የሚታይ ጉዳይ ነው ብዬ አስባለሁ።
16: የአፍሪካ አንድነት ድርጅት የተመሰረተባት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የሚገኘው የጀርመን ኤምባሲና የተለያዩ ወገኖችም እለቱን አስመልክተው መልእክት አስተላልፈዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
0: ዜና መጽሔት በዚሁ ተጠናቀቀ። አድማጮች፣ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ከ32 ደቂቃ ላይ ያመለክታል። በቀጣይ ሙዚቃ ግብዣ ለማድረግ አንችልም፣ ሰዓት በቂ የለንም። ወደ ስርጭታችን መገባደጃ ላይ ግን እንጋብዛችኋለን። አሁን በቀጥታ ወደ ሳምንታዊ ዝግጅታችን እንሻገር። ጤናና አካባቢ ነው ቀዳሚው፣ ከዛ ቀጥሎ ደግሞ አውሮፓና ጀርመን ይከተላል። የጤና ሚኒስቴር በአመት 2 ጊዜ በመርፌ የሚሰጥ የኤችአይቪ ተዋሲ መድኃኒት ሀገር ውስጥ አስገብቶ ለመስጠት መዘጋጀቱን ይፋ አድርጓል። የተባለው መድኃኒት በመርፌ የሚሰጠው በተዋሲው ለመያዝ ተጋላጭ ለሆኑና ለተዋሲው በደማቸው ለሌለ ሰዎች የሚሰጥ ነው። ለምን? የዕለቱ የጤናና አካባቢ መሰናዶ የተላላፊ በሽታዎችን ባለሙያ ማብራሪያ አካቷል። ለዝግጅቱ ሸዋ እየለገሰ።
18: ጤናና አካባቢ
19: ነኙ መድኃኒቶች በአፍና በመርፌ መልኩ ተዘጋጅተዋል ላልተያዘ ሰው ለመከላከል። ክትባት ዘላቂነት አለ። ይሄ ግን አሁን ያለው ለስድስት ወር ነው የሚከላከለው።
20: ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምን ሰነበታችሁ? የውስጥ ደዌና ተላላፊ በሽታዎች ተባባሪ ፕሮፌሰር ዶክተር ወንደሰና ሞኘ ከሰጡ ማብራሪያ የወሰድነው እና ያስቀደምነው ስለ ኤችአይቪ መድኃኒት መወራት ከተጀመረ ሰነባበተ። ሆኖም ግን የዘርፉ ተመራማሪዎች ዛሬም ለኤችአይቪ ተዋሲ ክትባትም ሆነ መድኃኒት እንዳልተገኘ ያሳስባሉ። ምን ማለታቸው ይሆን? ለጥቂት ደቂቃዎች አብረን እንሁን። ኤችአይቪ ተዋሲን ለመከላከል ያስችላል የተባለ መድኃኒትን ኢትዮጵያ በቅርቡ ለማስገባት እየሰራች መሆኗን የጤና ሚኒስቴር ይፋ ካደረገ ሰነባበተ። በመርፌ መልክ በአመት 2 ጊዜ እንደሚሰጥ የተገለጸውን ይህን መድኃኒት የሚወስዱ ደግሞ ተዋሲው በደማቸው ውስጥ የማይገኝ ሆኖም ግን ለተዋሲው ተጋላጭ ሊሆኑ የሚችሉ የህብረተሰብ ክፍሎች ናቸው ተብሏል። ቀደም ሲልም በእንክብልና በመርፌ መልክ የሚሰጡ የኤችአይቪ መድኃኒቶች እንዳሉ ይታወቃል። ሌና ካፓቨር የተሰኘው ይህ አዲስ መድኃኒት በምን ይለያል የሚለውን ለዶች በላይ አብራሩት። በኢትዮጵያ ጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስኪያጅ አቶ ፍቃዱ ያደታ ከዚህ ቀደም የነበረው በአመት 4 ጊዜ የሚሰጥ መሆኑን አስረድተዋል።
21: ሌና ካፓቨር ነው የሚባለው መድኃኒቱ። በመርፌ የሚሰጥ ነው። ለቅርብ መጋለጥ መከላከል ነው የሚሰጠው እንጂ ክትባትም አይደለም። ምንድን ነው? ከኤችአይቪ ነጻ መሆናቸው የተረጋገጡ ሰዎች ካላቸው ተጋላጭነት ለመከላከል የሚወስዱት መርፌ ነው። በአመት 2 በየስድስት ወሩ ይሰጣል። አክቹዋሊ የዚህ አይነት መድኃኒት ሀገር ውስጥ እንዲሆን እየተሰጠ ነው። አሁን ያለ የ3 ወር ነው የነበረው። በአመት 4
20: ተጋላጭ ካሏቸው የህብረተሰብ ክፍሎች ሴተኛ ዳሪዎችን በዋናነት የጠቀሱት ባለስልጣኑ ከባል ወይም ከሚስት አንዳቸው ተዋሲው በደማቸው መኖሩ ተረጋግጦ ያልተያዘው አካል ተዋሲው እንዳይተላለፍበት ለማድረግ እንደሚረዳም ነው የተናገሩት። በጉዳዩ ላይ ሙያዊ ማብራሪያ የጠየቅናቸው የውስጥ ደዌና ተላላፊ በሽታዎች ተባባሪ ፕሮፌሰር ዶክተር ወንደሰና ሞኘም ይህንኑ ያረጋግጣሉ።
19: በፊት የምንሰጠው የመከላከያ በአፍ የሚዋጥ ነው። ሰዎች በየቀኑ ሊወስዱት ይችላሉ፣ ወይም ደግሞ እንደ አስፈላጊነቱ ግንኙነት ሊያደርጉ ባቀዱበት ቀደም ብሎ ባሉት ቀናትና ከግንኙነቱም በኋላ ያንን መድኃኒቶች ይወስዳሉ በአፍ። አሁን ግን የመጣው ክትባት ሳይሆን ሌኔካፓቪር የሚባል ነው። እንግዲህ ምንድን ነው ሌኔካፓቪር ለየት የሚያደርገው? ለስድስት ወር የመከላከል ብቃት አለው። የሚሰጠው በመርፌ መልክ ነው። ሱሊ በኦት ላይ እንግዲህ አፍ የሚዋጠው ሁል ጊዜ መዋጥ ስለሚያስፈልግ ሰዎች መዘናጋት ስላለ ጥናቶች ያሳዩት በመርፌ የሚሰጠው ከአፍ ከሚዋጠው ይልቅ የተሻለ የመከላከል ብቃት አሳይቶ ይህም ስለሚወስዱት ነው እንጂ ከዛኛው የተለየ ብቃት ነው ታደለ።
20: ብዙዎች መድኃኒት የሚለውን ጽንሰ ሀሳብ ከፈዋሽነት ጋር በማዛመድ ስለሚገነዘቡ ስለ ኤችአይቪ መድኃኒቶች ሲነገር ተዋሲውን የሚያጠፋ እንደሆነ አድርገው የመውሰድ ነገር እንዳለ በተለያዩ አጋጣሚዎች በዘርፉ ላይ የሚሰሩ ወገኖች ያነሳሉ። የጤና ጥበቃ ሚኒስቴር ባለፈው መስከረም ወር ወደ ሀገር እንደሚያስገባ የገለጸው በመርፌ የሚሰጠው የኤችአይቪ መድኃኒትም ተመሳሳይ ግንዛቤ እንዳያስይዝ ስጋታቸውን ይገልጻሉ። አቶ ፍቃዱ ግን የተጠቀሰው መድኃኒት ኤችአይቪን ያድናል የሚባለው ስህተት መሆኑን በአጽንኦት ገልጸዋል።
21: ኤችአይቪ ያድናል ብሎ የሚባለው ነገር ስህተት ነው። ሰዎች ከተያዙ በኋላ ለእድሜ ማራዘሚያ ነው የሚያገለግለው እንጂ አያድንም። ዋና አገልግሎቱ ያልተያዙ ቫይረሱ በደማቸው ውስጥ አለመኖሩን እርግጠኛ የሆኑ ግን ደግሞ አጋላጭና ተጋላጭ የሆኑ ሰዎች ይህንን መድኃኒት በመርፌ ወስዶ ራሳቸውን ይጠብቃሉ ነው።
20: ዶክተር ወንደሰንም በግልጽ መነገር አለበት ያሉት ምንም እንኳን በምርምሩ ዘርፍ ብዙ ስራዎች ለመስራት ቢሞከርም ለኤችአይቪ ተዋሲ ገና የሚያድነው ወይም የሚያጠፋው መድኃኒት አልተገኘም የሚለው ነው።
19: እንግዲህ መረዳት ያለብን ነገር አለ። አሁን በሳይንስ ለውጥ እያሳየን ያለ ነው። በሕክምናው በኩል ቫይረሱን በማዳን ማለት የተያዘን ሰው በውስጡ ያለውን ቫይረስ በማጥፋት በኩል እስካሁን ብዙ የሚቀር ነገር አለ። ኤችአይቪን በተመለከተ ትሪትመንት ነው ያለው በመድኃኒት። መድኃኒቱ በሁለት መልኩ አለ። አንደኛው በአፍ በሚዋጥ መልኩ፣ ሁለተኛው ደግሞ በመርፌም ይሰጣል።
20: ለኤችአይቪ ተገኙ የሚባሉ መድኃኒቶችን በሚመለከት በተለይ ክትባት የሚለው አገላለ ተገቢ እንዳልሆነ የተናገሩት የውስጥ ደዌና ተላላፊ በሽታዎች ተባባሪ ፕሮፌሰሩ ለኤችአይቪ ያለው በመርፌ እንደ ኢንሱሊን ሆድ ላይ የሚሰጥ የተዋሲውን አቅም የሚያደክም መድኃኒት መሆኑን አብራርተዋል።
19: አንድ ነገር ግልጽ ላል፣ ክትባት የለም፣ የሚያድን መድኃኒትም የለም። ያለው በሽታውን የሚቆጣጠር መድኃኒት በታመመው ሰው ውስጥ ያለውን በሽታ ከተቆጣጠር ለሌላ ሰው እንዳያስ ማድረግ ይችላል። ሁለተኛ ነገር ደግሞ አሁን የተሻሻለ ነገር ያለው በመርፌ የሚሰጥ እንደ እርግዝና መከላከያ፣ እርግዝና መከላከያ በየሶስት ወሩ የሚወጉት አለ። ይህም አንድ ጊዜ ይወጋሉ፣ ለስድስት ወር ያክል በቫይረሱ እንዳይጠቁ ይከላከላል። ይህም ቢሆን ጥንቃቄ አለው፣ ምክንያቱም ልክ እንደተወጉ የመከላከል ብቃት አይኖረውም። የተወሰነ ጊዜ በአፍ የሚወሰድ ኪኒን አለ የሚሰጥ ከዛ በኋላ ነው በደም ላይ በበቂ መጠን ሲኖር የመከላከል። እንደገና ደግማለው ያለው መድኃኒት ነው። መድኃኒቱ ለበሽተኛው በሽታውን የሚቆጣጠር ጤናውን የሚመልስ ለሌላ ሰው እንዳያስተላልፍ የሚያደርግ እነኝኑ መድኃኒቶች በአፍና በመርፌ መልኩ ተዘጋጅተዋል ላልተያዘ ሰው ለመከላከል። ክትባት ዘላቂነት አለ። ይሄ ግን አሁን ያለው ለስድስት ወር ነው የሚከላከል።
20: በአሁኑ ወቅት የኤችአይቪ ተዋሲ ስርጭት እንዲገታ ይደረጉ የነበሩ ልዩ ልዩ ትኩረትን የሚስቡ እንቅስቃሴዎች መቀዛቀዝ የዘመኑ ወጣት ትውልድ የተዋሲ ያደረሰውንና እያደረሰ ያለውን ጉዳት እንዳይገነዘብ እንዳደረገው ነው ዶክተር ወንዶሰን ያመለከቱት።
19: መዘናጋት ነገር አለ። እርግጥ አለ። ምንድን ነው የተፈጠረው ነገር? የመዘናጋቱ ነገር በተለያዩ ምክንያቶች የሚገለጸው አንደኛው ኤች አይቪ ላይ የሚሰሩ ለህዝቡ የሚሰጡ ትምህርት በጣም የተቀዛቀዘበት የመከላከል ስለ በሽታው ልጆች ወይም ደግሞ በ15 እስከ 50ዎቹ ያሉ ሰዎች እነሱ የሚሰጠው ትምህርት በጣም የተቀዛቀዘበት ሁኔታ አለ። ሁለተኛ አሁን ያለው ጄኔሬሽን ስለ ኤች አይቪ አስከፊነት ብዙ የሚያውቅ አይደለም። ምክንያቱም መድኃኒት ሆኖ ያው ኤች አይቪ ብዙ ሰው በማይገድልበት ሁኔታ ያለው ሰዎች ደግሞ የኮንዶም የመጠቀም ፍላጎት መቀነስ፣ እነኚህ የመህጎች የመታቀብ የመወሰን በኮንዶም መጠቀም እነኚህ የመሳሰሉት ነገሮች ላይ የሚታየው መሰረታዊ ችግር ለበሽታው ተጋላጭነትም ጨምሯል። ሌላ ያው በዓለም ላይ አሁን ኤችአይቪ ብዙ እንቅስቃሴ በሀገራችንም ሆነ በሌላው ሰብሳራ በአፍሪካ ሀገሮች በረጂዎች ላይ ተመሰረተ ነበር። የአሜሪካን በተለይ ሲአይዲ ፔፋር መቀላቀስ ብዙ ምክንያቶች አሉ።
20: ዶክተር ወንደሰን እንደተናገሩት ዛሬም ኤችአይቪ ተዋሲ ስርጭት አልተቋረጠም። ከገጠር ይልቅ በንጽጽርም በተለይ ደግሞ በከተሞች አካባቢ መዛመቱ እንደሚበዛም መረጃዎችን ዋቢ በማድረግ ጠቁመዋል።
19: እንግዲህ በግልጽ እንደሚታወቀው ያው ከገጠሮች ይልቅ ከተሞች አካባቢ ነው እንደዚህ አይነት ነገሮች በፊትም የታየው ከተሞች አካባቢ የጨመረ እድሜያቸው ከ15 እስከ 40ዎቹ 50 መጀመሪያዎቹ ላይ ያሉት ከሌሎቹ እድሜ ካላቸው ሰዎች ላይ ምክንያቱም እነኚህ ሰዎች ተጋላጭነታቸው የጨመረ ስለሆነ እኛ ሀገር ደግሞ መታወቅ ያለበት ያው በሌሎችም አፍሪካ ሀገሮች እንደሚታወቀው ሴቶች ከወንዶች ይልቅ የበለጠ ተጋላጭነት አለ።
20: የመድኃኒቶቹ ጥቅም ላይ መዋልን ተከትሎም በአሁኑ ጊዜ ሰዎች HIV ተዋሲ በደማቸው ውስጥ እያለም ጤናማ እንደሆነው ሰው ረጅም እድሜ መኖር መቻላቸውንም አንስተዋል። በዚህ ምክንያት አንዳንዶች የተዋሲውን መኖር ችላ ብለው እንዲዘናጉ ማድረጉን በማመላከት የተቀዛቀዘውን የግንዛቤ ማስጨበጫ እንቅስቃሴ በተቀናጀ መልኩ መስራት እንደሚያስፈልግ ተናግረዋል። ከዚህም ሌላ መድኃኒቶች ኢትዮጵያ ውስጥ መኖራቸውን የገለጹት ዶክተር ወንዶሰን ለሚያስፈልጓቸው ወገኖች የማዳረሱ ስራ ግን ገና ይቀረዋል ነው የሚሉት።
19: መዘንጋት የሌለው ነገር አሁን ሰዎች መድኃኒት እየወሰዱ ብዙ አመት መድኃኒቱ በአግባቡ ከተጠቀመ አንድ ሰው በሽታውን ባይኖርበት ሊኖር የሚችለውን ያክል የእድሜ ዘመን የሚኖርበት ደረጃ ደርሷል። አሁን በተቀናጀ መልኩ መሰራት ያለባቸው ነገሮች አሉ። ህዝቡን የማስተማር በተለይ ወጣቶችን ለዚህ ነገር ደግሞ የሚዳርጉ አደገኛ ሁኔታዎችን ይሄ ሱስ የሚያስይዙ ነገሮች እነኚህ ራሳቸው የሚፈጥሯቸው ነገሮች አሉ። በተለይ ለዚህ ለበሽታው ተጋላጭ የሆኑትን ማስተማር ለመከላከል የሚያስፈልገውን ነገር ደግሞ ማቅረብ ያስፈልጋል። አንድ ነገር መታወቅ ያለበት አሁን መርፌውም ኪኒኑም አለ ቢባል ሰዎች ገብተው ለመጠቀም ፍርሃት ይኖራቸዋል። ለምሳሌ ያው የት ነው የምንሰጠው? HIV መከላከያ ወስዳለሁ ብሎ መጥቶ ለመውሰድ ፍርሃት ይኖረዋል። ሰዎች አዩኛል። ከዚህ መድኃኒት መኖር ብቻ አይደለም፣ እንዴት ለሚያስፈልገው ሰው በምን መንገድ እናደርስ እንችላለን? ይሄ መርፌው ሲመጣ የግዴታ ወደ ሕክምና መስጫ ቦታ ሰዎች መሄድ ይኖርባቸዋል። ይህንን በየትኛው አካባቢ ምን አይነት ስርዓት ዘርግተን ቅቡልነቱን በህብረተሰቡ ውስጥ ከፍ አድርገን አዲስ በበሽታ የሚያዙትን ሰዎች መቀነስ የምንችለው የሚለውን እንግዲህ ነኚ የቤት ስራዎቻችን ናቸው።
20: HIV በደማቸው ውስጥ ለሚገኙ ወገኖች የተዋሲውን መጠንና የመዛመት አቅም የሚገቱ መድኃኒቶች ዛሬ በርግጥም የሞት ወሬን መቀነስ አስችለዋል። ተዋሲው ግን አለ፣ እየተዛመተ ነው። ዛሬም ማስተዋል ጥንቃቄን ይጠይቃል። አድማጮች ለሰጡን ማብራሪያ ባለሙያዎቹን በማመስገን ለዕለቱ ያልነውን በዚሁ እናብቃ። ሸዋዬ ልገሰ ነኝ። ሰላም ሁኑ።
0: የዕለቱ የቀጥታ ስርጭት መጨረሻ ዘገባ ወይንም ሳምንታዊ ዝግጅት አውሮፓና ጀርመን ነው። የጀርመን መንግስት ለሲቪል መከላከያ ከፍተኛ ገንዘብ ለመመደብ አቅዷል። ጉዳዩ ይበልጥ ትኩረት የሳበው በተለይ የዛሬ 4 ዓመት ከተጀመረው የዩክሬን ጦርነትና ምዕራብ ጀርመን ከደረሰው ከዛሬ 5 ዓመት የጎርፍ አደጋ በኋላ ነው። ሂሩት መለሰ ዘገባ አላት።
1: አውሮፓና ጀርመን
2: የጀርመን መንግስት በአስቸኳይ ጊዜ ሁኔታዎች ለህዝቡ የተሻለ ጥበቃ 10 ቢሊዮን ዩሮ ወጪ ለማድረግ ማቀዱን አስታውቋል። አላማውም በሀገር ውስጥ ከሚከሰትም ሆነ ከውጪ ሊሰነዘር ከሚችል አደጋ ህዝቡን መታደግ መሆኑን ተገልጿል። በዚህ አመት በመስከረም ወር ነበር የጀርመን የሀገር ውስጥ ጉዳይ ሚኒስትር አሌክሳንደር ዶብሪንት ለሲቪሎች የሚደረግ ጥበቃና የአስቸኳይ ጊዜ ሁኔታ አስተዳደር አቅም እንዲጠናከር እንደሚፈልጉ ያሳወቁት። የዶቼ ቬለው ማርሴል ፍሩስት ነው እንደዘገበው። ሐሳቡ ከቀረበ ከ8 ወራት በኋላ ጉዳዩ በጀርመን ካቢኔ ውሳኔ ያገኛል ተብሎ እየተጠበቀ ነው። የጀርመን የሀገር ውስጥ ጉዳይ ሚኒስትር ዶብሪንት የሲቪል መከላከያን ማጠናከር ያስፈለገበት ምክንያት ለቀውሶች፣ ለአደጋዎችና ለግጭቶች ቀድሞ ለመዘጋጀት መሆኑን ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ይህም የፖለቲካ ግዴታችንም ነው ብለዋል።
22: Innere und äußere Sicherheit, da sind wir uns einig.
23: የውስጥና የውጭ ደህንነት በማይነጣጠል ሁኔታ የተሳሰሩ መሆናቸውን ሁላችንም እንስማማለን። ለዚህ ነው ይህንን ውል ለሲቪል ጥበቃ አቅጣጫ ጽናትና ግቦችን ለማቅረብ መጠቀም በጣም አስፈላጊ የሆነው። ለቀውሶች፣ ለአደጋዎችና ለግጭቶች እየተዘጋጀን ነው። ለኛ ለሀገራችን ስጋት እየጨመረ በሄደ ቁጥር በሀገራችን ውስጥ ያሉትን ሰዎች በተሻለ ሁኔታ መጠበቅ የፖለቲካ ግዴታ ነው። ይህንንም በሲቪል ጥበቃ ስምምነት ማሳካት እንችላለን።
22: Bevölkerungsschutz
2: ህዝቡን ከሰው ሰራሽና ከተፈጥሮ አደጋዎች የመጠበቅ ተልእኮ ያለው የሲቪል መከላከያ ለጀርመን አዲስ አይደለም። ይሁንና በተለይ በጀርመን ከቀዝቃዛው ጦርነት በፊት ይሰጠው የነበረው ትኩረት ከዚያ በኋላ መቀዛቀዙ አሁን ጀርመን ለሚያሰጓት የአስቸኳይ ጊዜ ሁኔታዎች መቋቋሚያ በቂ ሆኖ አለመገኘት ለአሁኑ ዝግጅት ምክንያት መሆኑን ዶች ቨለ የጠየቃቸው የኢኮኖሚ ምሁርና የአስተዳደር ባለሙያ ዶክተር ጸጋዬ ደግና አስረድተዋል።
4: የሲቪል መከላከያ የምንለው እንግዲህ ህዝቡን የሚከላከል ማለት ነው። እነዚህ የተፈጥሮ አደጋ በሚመጣበት ሰዓት፣ አሁን በኮቪድ ጊዜ እንዳየነው ቀውሶች በሚመጡበት ሰዓት መረጋጋት እንዲኖር፣ ረሃብ እንዳይኖር፣ ሰው ችግር ላይ እንዳይወድቅ፣ ያለው ሲስተም እንዲቀጥል፣ የመንግስት ስርዓት መቀጠል እንዲችል የሚያደርግ ነው። በተለይም እንግዲህ በምዕራብ ጀርመን እና በምስራቅም ድሮ በነበሩበት ሰዓት በምናይበት ሰዓት በጣም የተጠናከረ ነበር ይሄ የሲቪል የህዝብ መከላከያ የሚባለው እና ቀዝቃዛው ጦርነት ካቆመ በኋላ ግን ያው ይህም መቀዝቀዝ ጀምርና ሰላም ነው የሚል አይነት አመለካከት ስለመጣ እዛ ላይ ብዙ ኢንቨስት ማድረጋቸውን እንደቀነሱ ነው። በቀዝቃዛው ጦርነት ጊዜ ጦርነት ይመጣል ብለው ይገምቱም ስለነበረ እዛ ላይ ከፍተኛ የሆነ ለምሳሌ በንከር ነው የሚባለው በመሬት ውስጥ ዋሻዎች፣ የራስ መከላከያ ማለት ነው። እዛ ውስጥ አሁን ቦምብ ቢፈነዳ ወይም ከዛም አልፎ የአቶም ቦምብ ቢፈነዳ እዛ ውስጥ ሊገቡበት የሚችሉት አሁን እዚህ እኔ የምኖርበት በርሊን ራሱ አሁን ሲመንስ ዳም የሚባል አለ። የሲመንስ ከተማ የሚሉት ቦታ እዛ ላይ በጣም ትልቅ የሆነ የአቶም ባንከር ነው የሚሉት። ይሄ የአቶም ቦምብ ቢፈነዳ ሊከላከሉ የሚችሉበትን የሰሩበት ጊዜ ነበር። የራሱ የጀርመን መንግስት ለምሳሌ 30 ቀን ሙሉ አሁን እንደዚህ አይነት ነገር ቢመጣ ሊከላከልበት የሚችል 2000-4000 ሰራተኞችን ሊይዝ የሚችል የመሬት ውስጥ ከተማ ሁሉ ያለበት ሁኔታ ነው። ይህንን ስናይ ጥራጥሬ እህሎች ማከማቻዎች፣ ምግቦችን ማከማቻ የነበረበት በምስራቅ ጀርመንም በምዕራብ ጀርመንም ተማሪዎች በትምህርት ቤት ለምሳሌ የተለያዩ ስልጠናዎችን ይወስዱ የነበረበት ይሄ አላርም ከትምህርት ቤት ወጥተው አንድ ቦታ ይሰበስባሉ ወይም ጠረጴዛ ስር ይገባሉ፣ የተለያዩ ልምምድ የሚያደርጉበት ነበር።
2: ዶብሪንት በባለፈው ሳምንቱ መግለጫቸው ላይ ገንዘቡ ለምን ዓላማ እንደሚውልም ተናግረው ነበረ።
5: ይህ ከ1000 በላይ ልዩ ተሽከርካሪዎችን መግዛትና ለጅምላ ጉዳት ክስተቶች ምላሽ መስጠት የሚችል የሕክምና ግብረ ኃይል ማቋቋምን ያካትታል። እዚህ ላይ እንደሚታየው ላሉ ኬሚካዊ ወይም ባዮሎጂካዊ ክስተቶች አስፈላጊ የሆኑ በ10 ሺዎች የሚቆጠሩ ዘመናዊ የመከላከያ ልብሶችን ያካትታል። እንዲሁም ለፌዴራል የቴክኒክ እፎይታ ኤጀንሲ ማዘመኛ መርሃ ግብር 3 ቢሊዮን ዩሮ በሪል ስቴት በግንባታና በባሉት መሰረተ ልማቶች ላይ በመወረት ሰራተኞቻችንንና ቴክኖሎጂን ማዘመን ማስቻል ነው።
2: በመግለጫው መሰረት በመላው ጀርመን ለመጠነ ሰፊ ድንገተኛ ጉዳት የሚያስፈልጉ ከ50 በላይ ቦታዎች ይዘጋጃሉ። በጀርመን የሲቪል መከላከያ ዋነኛ የፖለቲካ አጀንዳ የሆነው በየካቲት 2022 ዓ.ም ሩሲያ ዩክሬንን ከወረረች በኋላ ነው። ከዚያ በፊት የዛሬ 5 ዓመት በጀርመን በተለይ በዋነኛነት በራይንላንድ ፋልስ ፌዴራዊ ክፍለ ሀገር በደረሰው ድንገተኛ የጎርፍ አደጋ 135 ሰዎች፣ በጎረቤት ኖርድ ራይን ቬስትፋለን ፌዴራዊ ክፍለ ሀገር ደግሞ የ47 ሰዎች ህይወት ለማለፉ ምክንያቱ የቅድሚያ ማስጠንቀቂያ ስርዓት አለመስራቱና የማስጠንቀቂያ ድምፅ አለመኖሩ እንደሆነ በወቅቱ መታወቁ የሲቪል መከላከያ እንዲጠናከር ያደረገ ሌላው ሰበብ ነው። ዶክተር ጸጋዬ አሁን ይዘምናል በተባለው የሲቪል መከላከያ ትኩረት የሚሰጣቸው ጉዳዮች የትኛዎቹ እንደሆኑ አንስተዋል።
4: በሩሲያ፣ በዩክሬን፣ አሁን በምናየው በኢራንና አሜሪካ በተፈጠረው የቤንዚን እጥረት እንደ ኮቪድ በመሳሰሉት የዓለም ሁኔታ በከፍተኛ ሁኔታ የተለዋዋጭ እየሆነና እርግጠኛ የማንሆንበት ሁኔታዎች ላይ እየደረስን ያለንበት ስለሆነ ከዛ አኳያ በመነሳት እና ያላቸውን የህዝብ መከላከል እቅዳቸውን ወይም ኮንሰፕት ሲያጠኑ ብዙ ነገር መሻሻል እንዳለበት ስላዩ እስከ 10 ቢሊዮን እንደተነሳው በምን ላይ ኢንቨስት እናድርግ ተብሎ የቀረበው ላይ ነው እና እነዚህ ጥራጥሬዎች ምናምን በብዛት የተቀመጡበት ቦታዎች አሉ። በብዙ ሺህ ወደ ሚሊዮንም ቶን ሊሆን ይችላል። ግን ሲታሰብ እነዚህ ነገሮች አሁኑን ቀጥታ አምጥተን ለህዝቡ ብንሰጠው ህዝቡ ያንን መጠቀም አይችልም። ስለዚህ እነዚህ በተዘጋጀ ምግብ መልክ ቢሆን በሚል ላይ የማይበላሹ ምግቦች ማለት ነው እነሱን ለበብዛት ለማጠራቀም ነው የታሰበው። አሁን ዲጂታላይዜሽን ላይ ሳይበር ጥቃት ከመጣ ያን እንዴት አድርገን ነው አሁን ራዲዮ ሁሉ የሶላር ራዲዮዎች ወይም በእጅ እንደዚህ የሚዘወሩ ራዲዮዎች አሉ እነሱን ሁሉ ሊኖረን ይገባል። ህይወታችን በጣም ጥገኛ እየሆነ መጥቷል ዲጂታላይዜሽን እና ያ ላይ ችግር ከገጠመን ብዙ ነገሮች ላይ መስዋዕት ሊያስከፍል ስለሚችል መንግስት በዛ ላይ ብዙ ነገር እየሰራ ያገኛል ለወደፊቱም ለመስራት ታስቧል።
2: ለሲቪል መከላከያ አስፈላጊ ለሆኑ ውረታዎች ብዙ ገንዘብ ያስፈልጋል። እንደ ፍሩስትናው ዘገባ ከሆነ ምክንያቱ በመላ ጀርመን ለሲቪል መከላከያ አስፈላጊ የሆነ መሰረተ ልማት እጥረት አለ። ለብዙ 10 ዓመታት ሰላም በሰፈነባት ጀርመን ህዝቡ ከውስጥም ይሁን ከውጪ ሊመጣ ስለሚችል አደጋ ብዙም ልምድ አልነበረውም። ይህም ቸልተኛ እንዳደረገው ይገለጻል። ጀርመን በአንድ ጦርነት ውስጥ ተካፋይ ብትሆን ህዝቡ ከቦምብ ጥቃቶች እንዴት ራሱን ሊያድን ይችላል የሚል ጥያቄ መነሳቱ አልቀረም። ጉዳዩ ያሳሰበው 14,000 የየአካባቢውን ባለስልጣናት የሚወክለው የጀርመን የከተሞችና ማዘጋጃ ቤቶች ማህበር ከሁለት ዓመት በፊት ችግሩ መፍትሄ እንዲያገኝ የፌዴራል መንግስትን ተማጽኖ ነበረ። በማህበሩ አመለካከት ለሲቪል መከላከያ የ10 ቢሊዮን ዩሮ የገንዘብ ድጋፍ መታቀዱ ቢያንስ በአገሪቱ ውስጥ የሚገኙትን ወደ 600 የሚጠጉ ግን ያረጁ ከምድር በታች የሚገኙ መጠለያዎችን እንደገና ለማደስ ይረዳል። ይሁንና የጀርመን ህዝብ ቁጥር 84 ሚሊዮን ሲሆን አሁን ያሉት መጠለያዎች ግን 478,000 ሰዎች ብቻ ነው የሚይዙት። የጀርመን የሲቪል ጥበቃና የአደጋ ጊዜ ድጋፍ ሰጪ መስሪያ ቤት እንደሚለው ከህዝቡ 0.56 በመቶ ብቻ ነው መጠለያውን መጠቀም የሚችለው። ያም ሆኖ መስሪያ ቤቱ ሰዎች ራሳቸውን እንዴት ከአደጋ መከላከል እንደሚችሉ አጠቃላይ መረጃ የሚሰጥ መመሪያ በድረገጹ አውጥቷል። በዚሁ ከቀውሶችና አደጋዎች በፊት ማቀድ በሚል ርዕስ በተጻፈው መረጃ ለአስቸኳይ ጊዜ ተዘጋጅተው መቀመጥ ያለባቸው ነገሮች ተዘርዝረዋል። መሰረታዊው ህግ በሁሉም ቤቶች ከተቻለ ነዋሪዎች ለ10 ቀናት ሊጠቀሙባቸው የሚችሉ አስፈላጊ ነገሮችን እንዲያስቀምጡ ይመክራል። በጀርመንኛ፣ በእንግሊዘኛ፣ በፈረንሳይኛ፣ በፖላንድ፣ በሩሲያ፣ በስፓኝ፣ በቱርክና በዩክሬን ቋንቋዎች የተጻፈው ይኸው መመሪያ ሰዎች ለአስቸኳይ ጊዜ ከሚያስፈልጉት ውስጥ ውሃና ምግብ፣ መድኃኒቶችና መጸዳጃዎችን መያዛቸውን ማረጋገጥ አስፈላጊ ነው። ዶክተር ጸጋዬ በዚህ ረገድ ያሏቸውን ተጨማሪ መረጃዎች አካፍለውናል።
4: ሰለል በሰው 2 ሊትር ውሃ በቀን ፍጆታ አድርጎ ለተወሰኑ ቀናቶች ማስቀመጥ አለበት። እነዚህ የታሸጉ ምግቦችን እንደው ለአንድ ሳምንት የሚሆን ሰው ማስቀመጥ አለበት። ጥሬ ገንዘብ አሁን ለምሳሌ ያው የኮቪድ ጊዜ እያንዳንዳችሁ እስከ 500 ድረስ ማስቀመጥ አለባችሁ ዩሮ ተብሎ ብዙ ሰዎች ያንን ያስቀመጡ ነበሩ እና እንደዚያን ነገሮች አሁን የዲጂታል ኢንፍራስትራክቸር በሚመታበት ጊዜ እዛን ጊዜ ባንክ ሄደን ገንዘብ ማውጣት አንችልም። የጀርመን መሰረተ ልማቶችን ስናይ የጀርመን ገበያዎች የቀን ተቀን የምንመገብበትን መንገዛቸው ለነሱ የሚያቀርቡት ልክ በቀን በቀን ፍጆታ ነው። እንደዚያን ነገር ቢቋረጥ ለአንድ ቀን የምንሄድባቸው ቦታዎች በሙሉ ባዶ ነው የሚሆኑት። ከሁለት ቀን በኋላ እዛ ሄደን የሆነ ነገር መግዛት አንችልም። ስለዚህ እያንዳንዱ ሰው የተወሰነ ነገር ማስቀመጥ አለበት። በትንሽ ቦርሳ ውስጥ አድርጎ የመጀመሪያ እርዳታ አልኮሆል፣ ፍላስተር፣ ፋሻ፣ እንደ ፓስፖርት፣ እንደ መታወቂያ የመሳሰሉትን በአንድ ቦታ ማስቀመጥ የሆነ ነገር ሲሆን ወዲያውኑ ይዞ መሄድ የሚቻልበት።
2: የጀርመን የሲቪል መከላከያን የማጠናከር እቅድና ምክንያቱን የዳሰሰው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ።
0: አድማጮች ስርጭታችን ሊደመደም ጥቂት ደቂቃዎች ይቀሩታል። እስካሁን ስርጭቱን በመምራት አብራችሁ ቆዩት ማንተጋፍቶ ስለሽ ነኝ። እናንተም አብራችሁን በመቆየታችሁ ከልብ አመሰግናለሁ። የተባበሩት አረብ ኤሚሬቶች በሱዳን ጦርነት ከፈጥኖ ድራሹ ኃይል በመጻሩ አርኤስኤፍ ጎን ተሰልፈው የሚዋጉ ኮሎምባውያን የግል ቅጥረኛ ወታደሮችን ታሰነጥላለች ሲል ሂዩማን ራይትስ ዎች አሳወቀ። አድማጮች ስርጭታችን በዚህ ደመደማል። እስካሁን አብራችሁን በመቆየታችሁ በድጋሚ ክልብ አመሰግናለሁ። የነገሰ ይበልን። መልካም ጊዜ። ጤና ይስጥልኝ።